ስሙም ትበርካለ ያክፍል ያክፍል ወቡነክ ሙቂ እንደ ደይደማ ደይደማ ደማ ደምብ ወሐምዱ ተሰፈቲከን ዋው ወተፍ ሱፊያን ተውሪ ዶን ሱፊያን ኪቡሙ ዳን ወኸ ዲኩ ኮንሴ አህመድ ኢብኑ ሐንበል ዲኩ ፈኸል ቡል ጀኸሱ ቡሪ